አረንጓዴ ደለች ነጭ አትመስል ቢጫ መሰየም አቃተኝ የቀለሙ ምርጫ ብቅ ብቅ ላሳያት ጸባ በማሌዳ ደስ ትለኛለች የኔ ጽጌረዳ